የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

0: ርዕሰ ሊቃነ ጳጳሳት ሊዮ ሁሉም ክርስቲያኖች የክርስቶስ ቤዛ ኢዩቤልዩ በዓል ለማክበር ተጠርተዋል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡ መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የቅዱስ ፒዮ 10ኛ የካህናት ወንድማማችነት ማህበር በዓለም አቀፋዊቷ የካቶሊክ ቤተክርስቲያን መወገዙን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናገርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ ወኔው መብራቱ ኤልጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን። ርዕሰ ሊቃነ ጳጳሳት ሊዮ ሁሉም ክርስቲያኖች የክርስቶስን ቤዛነት እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓ.ም በዓል ለማክበር ተጠርተዋል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ለሚገኙ የቁስጥንጤንያ ጳጳሳት ፓትርያርክ ተወካዮች ንግግር ሲያደርጉ ሁሉም ክርስቲያኖች በዚህ የጦርነትና የልዩነት ዘመን ታማኒነት ያላቸው ምስክሮች እንዲሆኑ ተጠርተዋል። እንዲሁም ሁሉም ክርስቲያኖች እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓመተ ምህረት የሚከበረውን የክርስቶስ ቤዛነት ኢዩቤልዩ ለማክበር አብረው እንደሚሰሩ ተስፋቸውን ገልጸዋል። ጌታ የኛ ቤዛ የሆነበት የ2000 ዓመታት መታሰቢያ በዓል እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓመተ ምህረት እንደሚከበርም ቅዱስነታቸው አስተውሰዋል። እንደ አውሮፓውያኑ የቀን አቆጣጠር በ2033 ዓመተ ምህረት ጌታችን ኢየሱስ ክርስቶስ ቤዛ ሆኖ እኛንና ዓለምን ያዳነበት የክርስቶስ ቤዛነት የሚታወስበት 2000 ዓመት ክብረ በዓል ላይ የሚደረገው መንፈሳዊ ጉዞ በዓለም ላይ ባሉ የክርስትና እምነት ተከታዮች ሁሉ በአንድነት ይከናወናል። ከሙታን ለተነሳው ሰው ምስክር የመሆን ስጦታንና ጥሪውን እንደገና መልሰን የምናገኝበት አጋጣሚ ይከፍትልናል ሲሉ ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ማክሰኞ ዕለት ሰኔ 23 2018 ዓ.ም በቫቲካን ለቅዱስ ጴጥሮስና ጳውሎስ የመታሰቢያ በዓል በተከበረበት ወቅት ለቅዱሳን ጴጥሮስና ጳውሎስ የቅድስት ቤተ ክርስቲያን ልዑካን ቡድን ባደረጉት ንግግር ነበር ቅዱስነታቸው ይህንን የተናገሩት። ርዕሰ ሊቃነ ጳጳሳት ሊዮ ከበዓሉ በኋላ የተሰማቸውን ደስታ ሲገልጹ መገኘታቸው በቁስጥንጤንያ የምትገኘውን የእህታችን ቤተ ክርስቲያንና የእረኛዋንና የመምህሯን ቅዱስ በርቶሎሜዎስን የኢኩሚኒካል ፓትርያርክ ወንድማማችነትን ያሳያል ሲሉ ተናግረዋል። የኢኩሚኒካል ፓትርያርክና የቅዱስ ሲኖዶስ አባላት በሙሉ የቤተ ክርስቲያናቸውን የደጋፊ ቅዱሳን በዓላት በተደጋጋሚ አብረው እንደሚያከብሩ የሚታወቅ ሲሆን ይህንን ባህላቸውን ለመቀጠል ልዑካናቸውን ወደ ሮም ስለላኩላቸው በጣም አመስጋኝ መሆናቸውንም ተናግረዋል። ባለፈው ዓመት በፋናር በሚገኘው የቅዱስ ጊዮርጊስ ፓትርያርክ ቤተ ክርስቲያን በቅዱስ እንድሪያስ በዓል ላይ በደስታ መሳተፋቸውንም ቅዱስነታቸው አስታውሰዋል። ከኢኩሚኒካል ፓትርያርክ በርቶሎሜዎስ ቀዳማዊ ጋር ያደረጉትን ስብሰባ በአመስጋኝነት አስታውሰዋል። ይህም የጋራ ወዳጅነታቸውን የበለጠ አጠናክሮታልና በብዙ ጉዳዮች ላይ የበለጠ አመለካከት እንዲጋሩ አስችሏቸዋል። ከሁሉም በላይ ደግሞ በሁሉም ክርስቲያኖች መካከል ወደ ሙሉ አንድነት በሚወስደው መንገድ ላይ ጠንክረን መጓዝ እንችል ዘንድ ጥሪ ያቀረቡ ሲሆን የኒቅያ የመጀመሪያው ጉባኤ የተካሄደበት 1700ኛ ዓመት መታሰቢያ በጋራ መከበሩ የዚህ እድገት ጠቃሚ ነው ብለዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳቱ በእዝኒኪ በቅዱስ እንድሪያስ በዓል ዋዜማ ላይ የተካሄደውን የኒቅያ የመጀመሪያ ጉባኤ የተካሄደበት 1700ኛ ዓመት መታሰቢያ እግዚአብሔር የሁሉም አባት በሆነውና በኢየሱስ ክርስቶስ እንደ ጌታና የእግዚአብሔር ልጅ እንዲሁም በመንፈስ ቅዱስ በሚያነሳሳንና ወደ እውነትና አንድነት ሙላት በሚመራን መካከል ስላለው አንድነት ግልጽ ምስክርነት እንደሰጡም አስታውሰዋል። ያ የመታሰቢያ ዝግጅት ርዕሰ ሊቃነ ጳጳሳት ሊዮ አጽንኦት ሰጥተው እንደተናገሩት ከሆነ የኒቅያ የሃይማኖት መግለጫ ወይም ጸሎት ሃይማኖት የዚህ የኢኩሚኒካል ጉዞ መሠረትና መርህ መሆን እንዳለበት ግልጽ አድርገዋል። ከዚህም በላይ በአሁኑ ሁኔታ አደጋ ላይ ያለው የክርስቲያን መልእክት ተአማኒነት ማስረጽ ብቻ ሳይሆን የሰው ልጅ የወደፊት ዕጣ ፈንታ ጭምር ነው ብለዋል። ርዕሰ ሊቃነ ጳጳሳቱ በዛሬው ጊዜ በክርስቲያኖች መካከል የበለጠ የትብብር አስፈላጊነት ሰላምን፣ አዳዲስ ቴክኖሎጂዎችን በአግባቡ መጠቀምንና ለፍጥረት እንክብካቤ ማድረግን ጨምሮ ከኢየሱስ ክርስቶስ ወንጌል ራሱ የመነጨ ነው ሲሉ አጽንኦት ሰጥተው ተናግረዋል። በእርግጥም ከታናሹና በጣም ችግረኛው ጀምሮ ለእያንዳንዱ የሰው ልጅ ሕይወትና ክብር ያለን ኃላፊነት ያሁኑና የዘላለም ዕጣ ፈንታችን የሚወስን መስፈርት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ንግግራቸውን ወደ ፍጻሜ በማምጣት በድጋሚ ለጉብኝቱ ልባዊ ምስጋናቸውን ገልጸዋል። እንዲሁም የሉካን ቡድኑ እና የጳጳሳትና የፓትርያርክ ክርስቲያናዊ አንድነትን ለማስፈን ላሳዩት የግል ቁርጠኝነት ልባዊ ምስጋናቸውን ገልጸዋል። ጸሎቴን አረጋግጥላችኋለሁ ሲሉ አክለው የተናገሩት ቅዱስነታቸው በስጋና በእምነት ወንድማማቾች በሆኑት በቅዱሳን ሐዋርያት ጴጥሮስና እንድሪያስ አማላጅነት እግዚአብሔር አባታችን ሁልጊዜ በረከቱን ያብዛልን ካሉ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን ነው። የቅዱስ ፒዮስ 10ኛ የካህናት ወንድማማቾች ማህበር ግዝት ወይም ውግዘት እንደተላለፈበት ተገለጸ። በካርዲናል ቪክቶር ማኑኤል ፈርዲናንዴስ የተፈረመ ሰነድ በሰኔ 14 2018 ዓ.ም ተመረተ የተከበረውን እርሳቸው በሰነዳቸው ውስጥ የመለያየት ተግባር ሲሉ የገለጹትን ስነ ስርዓት ያወገዙ ሲሆን ይህም ውግዘቱ ከባድ ቀኖናዊ ማጣቀሻዎችን በዝርዝር በመጥቀስና በማብራራት የተከናወነ ውግዘት መሆኑም ተገልጿል። የቅዱስ ፒዮ 10ኛ የካህናት ወንድማማችነት ማህበር አልፎንሶ ደ ጋላሬታና በርናንድ ፈለይ በቅደም ተከተል ዋና ቀዳሽና ተባባሪ ቀዳሽ፣ አዲስ ስመተ ጵጵስና የተሰጣቸው ጳጳሳት ፓስካል ሽሬ ይበር፣ ሚካኤል ጎልዴድ፣ ሚሼል ፖይን ሲኔት ዘ ዚቭሪ እና ማርክ ሃርፐር በሮም ማዕከሉን ያደረገው የሮም የካቶሊክ ቤተ ክርስቲያን ከፍተኛ ሥልጣን መንፈሳዊና ሐዋርያዊ የአስተዳደር አካል የሆነውን በተለይም የሮም ጳጳስና የቅዱስ ጴጥሮስ ተተኪ የሆኑትን ርዕሰ ሊቃነ ጳጳሳቱን እንዲሁም ዓለም አቀፍ ቤተ ክርስቲያንን በመምራት ረገድ የሚረዳውን ማዕከላዊ አስተዳደር ሐዋርያዊ መንበር ወይም የቅድስት መንበር ፍቃድ ሳያገኙ የሰጡትን ስመተ ጵጵስና ምክንያት አድርገው እሳቸው የመለያየት ድርጊት በማለት የገለጹትን በማከናወናቸው ለቅዱስ ጴጥሮስ መንበር ተተኪ ብቻ የተወሰነውን በላቲን ቋንቋ ላታዬ ሴንቴንታዬ በአማርኛው በግርድፉ ሲተረጎም በራሱ ስር የተሰኘውን የቤተ ክርስቲያን ቀኖና በመጥቀስ ያለ ርዕሰ ሊቃነ ጳጳሳት ፍቃድ ሲመተ ጵጵስና በማከናወናቸው ግዝት ወይም ውግዘት እንደ ተላለፈባቸው ተገልጿል። ይህ የተገለጸው ሰኔ 25 2018 ዓ.ም በወጣው አዋጅ ላይ ሲሆን በቫቲካን የቀኖናና የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ዋና ጸሐፊ በሆኑት በካርዲናል ቪክቶር ማኑኤል ፈርዲናንዴስ በተፈረመና በተመሳሳይ የጽሕፈት ቤቱ ሁለት ምክትል ጸሐፊዎች ተፈርሞ ይፋ በሆነ ሰነድ መሆኑም ተገልጿል። ውሳኔው የተወሰነው ሰኔ 24 2018 ዓ.ም ጠዋት በስዊዘርላንድ ኤኮኔ ከተከበረው የአምልኮ ሥነ ሥርዓት ከ24 ሰዓታት በኋላ እንደነበረም ተያይዞ የደረሰን ዘገባ ያሳያል። በቫቲካን የቀኖናና የእምነት ጉዳዮችን የሚመለከተው የቅድስት መንበር ድንጋጌ ሥርዓቱን በመፈጸም ተግባር ላይ የተሳተፉትንና ሲመተ ጵጵስናውን የተቀበሉትን ሰዎች ጭምር እንደ ተወገዙ የወጣው ሰነድ ይደነግጋል። አሳዛኙ ክፍል የቅዱስ ፒዮስ 10ኛ ወንድማማችነት ማኅበር ጳጳሳትንና ካህናትን በተደጋጋሚ ይህንን የሲመተ ጵጵስና አሰጣጥ ሥነ ሥርዓት እንዳያከናውኑ በርዕሰ ሊቃነ ጳጳሳት ሊዮ ማስጠንቀቂያ ቢሰጣቸውም ይህንን የማሳሰቢያ የማስጠንቀቂያ ድርጊት ችላ ብለው ድርጊቱን በመፈጸማቸው ምክንያት የወሰዱት ውሳኔ ውጤት ነው። የውግዘት ተግባር የቅዱስ ፒዮስ 10ኛ ወንድማማችነት ማኅበር ጳጳሳትንና ካህናትን ከሮም ቤተ ክርስቲያን ይለያቸዋል። ምእመናንን በተመለከተ በወንድማማችነት ሕግ መሠረት በይፋ እነዚህን ከርዕሰ ሊቃነ ጳጳሳት ዕውቅና ውጪ ሲመተ ጵጵስና የተቀበሉትን ሰዎች በይፋ የሚከተሉ ምእመናንን እንደ ተወገዙ ይቆጠራል ሲል መግለጫው አክሎ ገልጸዋል። ከቅዱስ ጳውሎስ ስድስተኛ ዘመን ጀምሮ እስከ ቅርብ ጊዜ ድረስ በዚህ በቫቲካን የእምነትና የቀኖና ጉዳዮችን በሚመለከተው የቅድስት መንበር ጽሕፈት ቤት ውስጥ እስከ ተደረጉ የቅርብ ጊዜ ንግግሮች ድረስ ርዕሰ ሊቃነ ጳጳሳት ማርሴል ለፌብሬ የተጀመረውን የንቅናቄ አባላት ከካቶሊክ ቤተ ክርስቲያን ጋር ወደ ሙሉ ኅብረት ለመመለስ የተደረጉት ብዙ ሙከራዎች ከንቱ ሆነዋል። ይህ ሁኔታ በቅርብ ጊዜ የቅዱስ አባታችንን ፍቃድ በመቃወምና የቀኖና ሕግን በግልጽ በመጣስ በተከናወኑት የሲመተ ጵጵስና ተግባራት የበለጠ ተባብሷል። ስለዚህ ይህ ጽሕፈት ቤት በተሰጡት ተግባራት ይህ ድርጊት የመከፋፈል ችግር እንደሆነ ለቅዱሳን አገልጋዮችና ለምዕመናን ቀኖናዊ ውጤቶች እንዳለው መግለጽ አስፈላጊ እንደሆነ ያሳስባል። በእርግጥም እንደ አውሮፓውያኑ የቀን አቆጣጠር በ1988 ዓ.ም እንደተገለጸው እንዲህ አይነቱ አለመታዘዝ በተግባር የርዕሰ ሊቃነ ጳጳሳትን የበላይነት አለመቀበልን የሚያሳይ የመከፋፈል ድርጊት ነው ሲል ቅዱስ ዮሐንስ ጳውሎስ ዳግማዊ በላቲን ቋንቋ ኤክሌዚያ ደይ በአማርኛው የእግዚአብሔር ቤተ ክርስቲያን በተሰኘ ጳጳሳዊ መልእክታቸው በአንቀጽ 3 ላይ መጥቀሳቸውን በዋቢነት ይጠቀማል መግለጫው። የቅዱስ ፒዮስ 10ኛ የክህነት ወንድማማችነት አባል የሆኑት አገልጋዮች ለቤተ ክርስቲያን ቀኖናና ሕግ የማይታዘዙ በመሆናቸው ምክንያት የተነሳ እንደ ከፋፋይ ተደርገው መታየት አለባቸው። በላቲን ቋንቋ ኤክሌዚያ ደይ የእግዚአብሔር ቤተ ክርስቲያን የተሰኘው በርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ የተጻፈው መልእክት አንቀጽ 5 ላይ እንደተገለጸውና ከሃዲ መናፍቅና መለያየትን የሚፈጥር ሰው በውግዘት ሊወገድ ይገባዋል በሚለው የካቶሊክ ቤተ ክርስቲያን ቀኖና 1364 ላይ እንደተገለጸው በዚህ ሕግ በተደነገገው መሠረት ለውግዘት ተገዥ ናቸው። ቁጥር 2 ምዕመናንን በተመለከተ የቅዱስ ፒዮስ 10ኛ የካህናት ወንድማማችነትን በይፋ የሚከተሉ ሰዎች እንደ አውሮፓውያኑ የቀን አቆጣጠር በ1996ቱ የሕግ አውጪ ጽሑፎች የጳጳሳዊ ምክር ቤት ማብራሪያ ማስታወሻ ደንብ መሠረት በአንቀጽ 7 ላይ እንደተጠቀሰው ማለት ነው በተደነገገው መሠረት የቤተ ክርስቲያንን አንድነት እንደ መለያየት ተደርገው ሊወሰዱ ይገባል በተሰኘው ሕገ ደንብ መሠረት ይህ በሥራ ላይ የቆየና ይህ በቫቲካን የእምነትና የቀኖናዎችን ጉዳይ የሚመለከተው የቅድስት መንበር ጽሕፈት ቤት የራሱ አድርጎ የሚቀበለው ሕግ በመሆኑ የተነሳ የቅዱስ ፒዮስ 10ኛ የካህናት ወንድማማቾችን በይፋ የሚከተሉ ሰዎች የውግዘቱ አካል ይሆናሉ ይለናል። በመጨረሻም የእግዚአብሔር ቅዱስ ሕዝብ የቅዱስ ፒዮስ 10ኛ የካህናት ወንድማማችነት ማኅበር ቅዱሳት ምስጢራትን ያለ አግባብ እንደሚያቀርቡና በእነሱ የሚተዳደረው ምስጢረ ንስሐና በእነሱ የሚደገፉ ጋብቻዎች ዋጋ እንደሌላቸው ማስጠንቀቂያ ተሰጥቷቸዋል። ቤተ ክርስቲያኗ እንደ አሳቢ እናት ወደ ሙሉ ኅብረት ለመመለስ ለሚፈልጉ ሁሉ በቅልቦናና ሕያው በሆነ ልመና ትቀበላለች። ሐዋርያዊ ጳጳሳት በተለያዩ ጉዳዮች ላይ ሊጠቀሙባቸው የሚችሏቸውን ሂደቶች ያዘጋጃሉ። በመጨረሻም ሁሉም ምዕመን ከሮማው ጳጳስ ከጳጳሳት ጋር በኅብረትና ከመላው ቤተ ክርስቲያን ጋር በሉመን ጀንሲዩም ወይም የአሕዛብ ብርሃን በተሰኘው የሁለተኛው የቫቲካን ጉባኤ ሰነድ አንቀጽ 22 ላይ እንደተገለጸው የካቶሊክ ቤተ ክርስቲያን ሕገ ቀኖና አንቀጽ 751 ላይም እንደተብራራው ከዚህ ጋር በኅብረት እንዲቀጥሉና ከላይ በተጠቀሰው የቅዱስ ፒዮስ 10ኛ የካህናት ወንድማማችነት በሚያበረታቱ በዓላትና ተግባራት ላይ ከመሳተፍ እንዲቆጠቡ ማሳሰቢያ ሰጥቷል። የቅዱስ ፒዮስ 10ኛ ማኅበር እንደ አውሮፓውያኑ የቀን አቆጣጠር በ1970 ዓ.ም በሊቀ ጳጳስ ማርሴል ለፌብሬ የተመሠረተ የካቶሊክ ካህናት ወንድማማቾች ማኅበር ሲሆን በስሩም 720 ካህናት፣ 700 አብያተ ክርስቲያናትና ከግማሽ ሚሊየን የሚሆኑ አማኞች በዓለም ዙሪያ እንደሚገኙም ካገኘነው መረጃ ለመረዳት ተችሏል። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን ነው። ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ ከ54.5 ሚሊዮን ዩሮ በላይ መሰብሰቡ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ለርዕሰ ሊቃነ ጳጳሳት የበጎ አድራጎት ተልእኮ መደገፊያ 54.5 ሚሊዮን ዩሮ መሰብሰቡ ተገለጸ። እንደ ጎርጎሮሳውያኑ የ2025 ዓመተ ምህረት ሪፖርት እንደገለጸው ርዕሰ ሊቃነ ጳጳሳት በካቶሊካዊት ቤተ ክርስቲያን ውስጥ የሚያካሂዷቸውን ልዩ ልዩ ሐዋርያዊ አገልግሎቶችን ጨምሮ ለ24 አገራት የሚሰጡትን እርዳታ መደገፊያ የሚሆን 59.8 ሚሊዮን ዩሮ መሰብሰቡ ታውቋል። በቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በኩል በሚሰበሰብ የገንዘብ ድጋፍና መባዎች የርዕሰ ሊቃነ ጳጳሳትን ሐዋርያዊ ተልእኮ ለማስቀጠልና እጅግ የተቸገሩ ሰዎችን ለመደገፍ የወጠኗቸውን በርካታ ዕቅዶችን ለማገዝ መሆኑን ሪፖርቱ አብራርቷል። ምንም እንኳን ለድጋፍ የወጣው የገንዘብ መጠን ከገቢው በ2.2 ሚሊዮን ዩሮ የሚበልጥ ቢሆንም ልዩነቱ የተከሰተው የምንዛሪ ተመን መዋዠቅ ምክንያት መሆኑን ሪፖርቱ ጠቅሷል። በሰዎች ልገሳ የተገኘ የገንዘብ ድጋፍ መጠን 54.5 ሚሊዮን ዩሮ ሲሆን በሶስት ዋና ዋና ምንጮች እነርሱም በቅዱሳን ጴጥሮስና ጳውሎስ ክብረ በዓል ዕለት ከሀገረ ስብከቶች የተሰበሰበ ከመባዎችና ከውርስ የተገኙ ድጋፎች እንደሆነ ታውቋል። ከፍተኛ ድጋፍ የተሰበሰበው ከሀገረ ስብከቶች ሲሆን ይህም 34.7 ሚሊዮን ዩሮ ወይም ከጠቅላላው 63.6 በመቶ መሆኑ ታውቋል። ከግል ለጋሾች 5.4 ሚሊዮን ዩሮ፣ ከፋውንዴሽኖች 13 ሚሊዮን ዩሮ እና ከሃይማኖት ተቋማት 1.4 ሚሊዮን ዩሮ መሰብሰቡ ታውቋል። ከሀገረ ስብከቶችና በግለሰቦች ከተደረጉ ልገሳዎች መካከል ሰሜን አሜሪካ ከፍተኛውን መጠን ማለትም 14.2 ሚሊዮን ዩሮ በማሰባሰብ ቀዳሚዋ ስትሆን፣ ጣሊያን 3.1 ሚሊዮን ዩሮ እና ብራዚል 2.1 ሚሊዮን ዩሮ መሰብሰቧ ታውቋል። እንደ ጎርጎሮሳውያኑ በ2025 ዓመተ ምህረት በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር በኩል የተገኘ ጠቅላላ ድምር 54.5 ሚሊዮን ዩሮ እንደነበር ተገልጿል። ከዚህም ውስጥ 41.2 ሚሊዮን ዩሮ የቅዱስነታቸውን ሐዋርያዊ ተልእኮ ለማስቀጠልና የቅድስት መንበርን ተግባራት ለመደገፍ የተመደበ ሲሆን 13.3 ሚሊዮን ዩሮ ደግሞ የተቸገሩ ሰዎችን ለሚረዱ ፕሮጀክቶች የታሰበ እንደነበር ታውቋል። እንደ ሪፖርቱ ገለጻ መሠረት የቅዱስነታቸውን ሐዋርያዊ ተልእኮ ከመደገፍ ጋር የተያያዙ ወጪዎች እንደ ጎርጎሮሳውያኑ 2025 ዓ.ም 404.5 ሚሊዮን ዩሮ እንደነበሩና ከዚህም ውስጥ የቅዱስ ጴጥሮስ የእርዳታ ማሰባሰብ 10 በመቶ እንደሚሸፍን ታውቋል። እነዚህ ልገሳዎች በችግር ውስጥ የሚገኙ የያገራቱን ቤተ ክርስቲያናት ለመደገፍና በተወሰኑ አውዶች ውስጥ ለወንጌል አገልግሎት፣ ለአምልኮ፣ ለመልእክት ስርጭት፣ ለሐዋርያዊ እንደራሴዎች፣ ለበጎ አድራጎት አገልግሎት፣ የታሪክ ቅርስ ጥበቃ፣ የትምህርት ተቋማት፣ የሰው ልጅ ልማት፣ ትምህርት፣ ሳይንስና ባህል እንዲሁም ከሕይወትና ከቤተሰብ ጋር የተያያዙ ተነሳሽነቶችን እንደሚያካትቱ ታውቋል። የቅዱስ ጴጥሮስ የእርዳታ ማሰባሰቢያ መርሃ ግብር በ74 አገራት ውስጥ 252 ቀጥታ የእርዳታ ፕሮጀክቶችን በመደገፍ በድምሩ 13.3 ሚሊዮን ዩሮ እርዳታ ያደረገ ሲሆን ፕሮጀክቶቹ በሦስት ዘርፎች እነርሱም የወንጌል ስርጭትን ማስቀጠል፣ ማኅበራዊ ፕሮጀክቶችን ጨምሮ ለወንጌል ስርጭት የሚደረገውን የድጋፍ መጠን ማሳደግ መሆናቸው ታውቋል። የገንዘብ ድጋፉ ቤተ ክርስቲያናትን፣ ገዳማትን፣ የሐዋርያዊ አገልግሎት ማዕከላትን፣ የመማሪያ ክፍሎችና ትምህርት ቤቶች ግንባታን እንዲሁም ለጋዛ ነዋሪዎች የሚደረግ እርዳታን፣ ለአካባቢ ማኅበረሰቦች የሚደረግ ድጋፍና በሚስዮን አገራት ውስጥ አስቸኳይ ድጋፍ በሚጠይቁ አካባቢዎች ለሚገኙ ቤተ ክርስቲያናት የሚደረገውን ድጋፍ ያካትታል። ከፍተኛውን የእርዳታ መጠን የምታገኝ አፍሪካ ስትሆን በአህጉሪቱ የተወጠኑ 73 ፕሮጀክቶችን ለማስኬድ 5.2 ሚሊዮን ዩሮ መመደቡ ታውቋል። እስያ 3 ሚሊዮን ዩሮ፣ አውሮፓ 2.6 ሚሊዮን ዩሮ፣ ሰሜን አሜሪካ 2.4 ሚሊዮን ዩሮ እና ኦሼኒያ 100 ሺህ ዩሮ ማግኘቷ ታውቋል። ሪፖርቱ በተጨማሪም ከአፍሪካ፣ ከላቲን አሜሪካና ከእስያ የሚመጡ ካህናት፣ የዘራ ክህነት ተማሪዎች፣ ገዳማውያንና ገዳማውያት በአውሮፓ ውስጥ በሚገኙ ጳጳሳዊ ዩኒቨርሲቲዎች እንዲማሩ ለማስቻል በርካታ የትምህርት ዕድሎች እንደተሰጡና ለዩክሬን ሕዝብም የሰብአዊ እርዳታ መደረጉን ገልጿል። ሪፖርቱ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውይይትና በእርስ በርስ ግንኙነት አማካኝነት የመገናኛ ድልድይን ለመገንባትና እንደ አንድ ሕዝብ አንድ ላይ በመሆን ዘወትር በሰላም ለመኖር እርዱን በማለት ያቀረቡትን ጥሪ በመጥቀስ ተጠናቋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 25 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን መጽሐፍ ቅዱስን በተመለከተ የቀረበውን አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

መጽሐፍ ቅዱስ መጽሐፍ ቅዱስ እውነትን የሚያስተምረው ለምንድን ነው? እግዚአብሔር ራሱ የመጽሐፍ ቅዱስ ደራሲ ስለሆነ ነው። ስለዚህ መጽሐፍ ቅዱስ በመንፈስ የተቀሰቀሰና ለደህንነታችን አስፈላጊ የሆኑ እውነቶችን ያለ ስህተት የሚያስተምር መሆን አለበት። እርሱ ሊያስተምረን የፈለገው ነገር የጻፉትን ሰባዊ ደራሲያንን የቀሰቀሰውን መንፈስ ቅዱስ ነው። ይሁን እንጂ ክርስቲያናዊ እምነት የመጽሐፍ እምነት ሳይሆን የቃለ እግዚአብሔር ይኸውም የተጻፈው ወይም ድምፅ አልባ ቃል ሳይሆን ሥጋ የለበሰና ሕያው ቃል ነው፣ እምነትም ነው ይለናል ቅዱስ በርናርዶስ ዘክሌርቮ። መጽሐፍ ቅዱስ የሚነበበው እንዴት ነው? መጽሐፍ ቅዱስ መነበብና መተርጎም የሚገባው በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መሪነት በሚከተሉት ሦስት መመዘኛዎች መሠረት ነው። ተራ ቁጥር 1 መጽሐፍ ቅዱስ ሲነበብ ለመላው መጽሐፍ ቅዱስ ይዘትና አንድነት ትኩረት በመስጠት መነበብ ይኖርበታል። ተራ ቁጥር 2 በቤተ ክርስቲያን ሕያው ትውፊት ውስጥ ሆኖ መነበብ አለበት። ተራ ቁጥር 3 ለእምነት መመሳሰል ማለትም በራሳቸው በእምነት እውነቶች መካከል ላለው ውስጣዊ ኅብረት ትኩረት በመስጠት መነበብ አለበት። የመጽሐፍ ቅዱስ ቀኖና ምንድን ነው? የመጽሐፍ ቅዱስ ቀኖና ቤተ ክርስቲያን በሐዋርያዊ ትውፊት አማካይነት የተቀበለቻቸው የቅዱስ መጽሐፍት ሙሉ ዝርዝር ነው። ቀኖናው 46 የብሉይ ኪዳን እና 27 የአዲስ ኪዳን መጽሐፍትን ያካተተ ነው። ብሉይ ኪዳን ለክርስቲያኖች ያለው ጠቀሜታ ምንድን ነው? ክርስቲያኖች ብሉይ ኪዳንን እንደ እውነተኛ የእግዚአብሔር ቃል ያከብሩታል። የብሉይ ኪዳን መጽሐፍት ሁሉ በመለኮት የተቀሰቀሱና ዘላቂ ዋጋ ያላቸው ናቸው። እነዚህ መጽሐፍት የእግዚአብሔር አዳኝ ፍቅርና መለኮታዊ ትምህርት የሚመሰክሩ ናቸው። የተጻፉትም ከሁሉም በላይ የመድኃኔ ዓለም ክርስቶስ መምጣት ለማዘጋጀት ነው። አዲስ ኪዳን ለክርስቲያኖች የሚሰጠው ጠቀሜታ ምንድን ነው? ዋና ዓላማው ኢየሱስ ክርስቶስ የሆነው አዲስ ኪዳን የመለኮታዊ ራእይና የመጨረሻ እውነትን ያሳውቀናል። በአዲስ ኪዳን ውስጥ የሚገኙት አራቱ ማለትም የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌሎች የኢየሱስ ሕይወትንና ትምህርት ዋና ምስክሮች በመሆናቸው የቅዱሳት መጻሕፍት ሁሉ እምብርት ናቸው። በመሆኑም በቤተ ክርስቲያን ውስጥ ልዩ ቦታ አላቸው። በብሉይና በአዲስ ኪዳን መካከል ያለው አንድነት ምንድን ነው? የእግዚአብሔር ቃል አንድ እስከሆነ ድረስ መጽሐፍ ቅዱስም አንድ ነው። የእግዚአብሔር የማዳን ዕቅድ አንድ ነው። የሁለቱም ኪዳናት መለኮታዊ ቅስቀሳ አንድ ነው። ብሉይ ኪዳን ለአዲስ ኪዳን ማዘጋጃ ሲሆን፣ አዲስ ኪዳን ደግሞ የብሉይ ኪዳን ፍጻሜ ነው። ስለዚህ አንዱ የሌላው ማብራሪያ ነው። በቤተ ክርስቲያን ሕይወት ውስጥ የመጽሐፍ ቅዱስ ሚና ምንድን ነው? መጽሐፍ ቅዱስ ለቤተ ክርስቲያን ሕይወት ድጋፍና ኃይል ይሰጣል። ለእግዚአብሔር ልጆች የእምነት ብርታት፣ የነፍስ ምግብ፣ የመንፈሳዊ ሕይወት ምንጭ ነው። መጽሐፍ ቅዱስ የነገረ መለኮትና የሐዋርያዊ ስብከት እስትንፋስ ነው። መዝሙረኛው ዳዊት እንደተናገረው ለእግሬ መብራት ለመንገዴ ብርሃን ነው ይለናል መዝሙር 119 ቁጥር 105 ላይ። ስለዚህ ቤተ ክርስቲያን ሁሉም ሰው መጽሐፍ ቅዱስን ዘወትር እንዲያነብ ታበረታታለች። ምክንያቱም መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነውና ቅዱስ ጀሮም እንደሚናገረው

ክቡራንና ክቡራት አድማጮቻችን ቀደም ሲል ያሰማናችሁ መጽሐፍ ቅዱስን በተመለከተ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግመኛ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 78 እስከ 141 ላይ የተወሰደ መሆኑን ለመግለጽ እንወዳለን። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እያመሰገንን በሚቀጥለው ሳምንት የዚህን አስተምሮ ቀጣይ ክፍል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን። አድማጮቻችን የዛሬው የሐሙስ የሰኔ 25 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 26 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 26 2018 ዓመተ ምህረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በዛሬው ዕለት ስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን አንድ ዝግጅት እናቀርባለን። ይሄውም በቅርቡ የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር በድጋሚ ከካቶሊክ ቤተክርስቲያን እንድለይ መደረጉ ይታወቃል። ይህንን አስመልክተን ያዘጋጀነውን አንድ ሰፋ ያለ ዘገባ በዛሬው ዕለት ወደ እናንተ አድማጮቻችን የምናደርስ ይሆናል። በዚህም ምክንያት ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን ዛሬ የማናደርስ መሆኑን ከይቅርታ ጋር ለመግለጽ እንወዳለን። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅት ቻችንን በሙሉ እንድትከታተሉ አሁንም ከወዲሁ በድጋሚ እንጋብዛለን። የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር በድጋሚ ከካቶሊክ ቤተክርስቲያን እንድለይ ተደረገ። የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር ከርዕሰ ሊቃነ ጳጳሳት ፍቃድና ዕውቅና ውጪ ለአራት ጳጳሳት ሲመተ ጵጵስና በመስጠታቸው የተነሳ እንደገና ከ38 ዓመታት በኋላ ከሮም ቤተክርስቲያን በደረሰበት ውግዘት የተነሳ ከቤተክርስቲያን መለየቱ የተገለጸ ሲሆን ይህም ውግዘት የደረሰበት ማህበሩ ሰኔ 24 2018 ዓ.ም በፈጸመው ህገወጥ የጳጳሳት ሹመት ምክንያት መሆኑ ተገልጿል። ከዚህ ቀደም ከ38 ዓመታት በፊት በዚህ ተመሳሳይ ማህበር ላይ እንደ አውሮፓውያኑ የቀን አቆጣጠር በ1988 ዓ.ም ለ8 ጳጳሳት በተመሳሳይ መልኩ ያለ ፍቃድ ሲመተ ጵጵስና ማህበሩ በመስጠቱ የተነሳ ከደረሰባቸው ውግዘት በኋላ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ያገለገሉት ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛና በቅዱስ ዮሐንስ ጳውሎስ ዳግማዊ መልካም ፍቃድና ልግስና መሰረት ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ባደረጉት ከፍተኛ ጥረትና ውይይት ውግዘቱ ተነስቶ በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ አማካይነት ወደ ሙሉ ህጋዊ ክብሩ ማህበሩ እንዲመለስ ተደርጎ የነበረ ሲሆን አሁን ደግሞ ይህ ተመሳሳይ ማህበር በህገ ወጥ መልኩ ሲመተ ጵጵስና በመፈጸሙ የተነሳ በድጋሜ ውግዘት እንደደረሰበት ተገልጿል። ለጋስና ደግ በሆኑ ሙከራዎች በሮች ክፍቶ ነውና በተሰጡ ድሎች የተመሰከረለት አስቸጋሪ ታሪክ ነው። በሊቀ ጳጳስ ማርሴል ለፌብሬ የተመሰረተው የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር ራሱን ከሊቀ ጳጳሱና ከሮም ቤተክርስቲያን ጋር ካለው ህብረት እንዲለይ ያደረገ ሁለት ከባድ ጥፋቶች ያሉት አሳዛኝ ታሪክ ሲሆን ይህም ያለ ርዕሰ ሊቃነ ጳጳሳት ስልጣንና ቤተክርስቲያን ፍቃድ በራሳቸው ፍቃድ ሲመተ ጵጵስና የመስጠት ተግባር በመፈጸማቸው ራሳቸውን ከርዕሰ ሊቃነ ጳጳሳትና ከሮም ቤተክርስቲያን ጋር ካላቸው ህብረት እንዲለዩ አድርጓቸዋል። በሰኔ 24 2018 ዓ.ም የተፈጸመው ስብራት ለቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር ጳጳሳትና ካህናት ብቻ ሳይሆን ለሁሉም ምእመናን ከባድ መዘዝ አለው። በእምነት ዶክትሪን ማብራሪያ ማስተዋወሻ ላይ እንደተገለጸው ከሆነ የቅዱስ ጴዎስ 10ኛ ካህናት ወንድማማችነት ማህበር በሕገ ወጥ መንገድ ምስጢራትን ይሰጣሉ፣ የሚያስተዳድሯቸው ምስጢረ ንስሐና የሚፈጽሟቸው ምስጢረ ተክሊል ዋጋ የላቸውም ወይም ሕገ ወጥ ናቸው ሲል በቫቲካን የቀኖናዊና ሃይማኖታዊ ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ይፋ ካደረገው ሰነድ ለመረዳት ተችሏል። ኦፊሴላዊው የማህበሩ ስም የቅዱስ ጴዎስ 10ኛ ወንድማማቾች ማህበር በመባል የሚታወቅ ሲሆን የዚህ ማህበር መስራች ሊቀ ጳጳስ ማርሴል ለፌብሬ በመሆናቸው ተነሳ የለፌብሬ ማህበር በመባልም ይታወቃል። በሁለተኛው የቫቲካን ጉባኤ ወቅት የተደረጉትን የተወሰኑ ማሻሻያዎችን በወቅቱ የተቃወመው የፈረንሳዩ ሊቀ ጳጳስ ማርሴል ለፌብሬ እንደነበሩ የሚታወቅ ሲሆን ሆኖም ግን በወቅቱ እንደ አውሮፓውያኑ የቀን አቆጣጠር በ1963 ዓ.ም ሁለተኛው የቫቲካን ጉባኤ ከደነገጋቸው ከ16 ኦፊሴላዊ ሰነዶችና 4 ሐዋርያዊ ሕገ ደንቦች ይፋ መሆናቸውም የሚታወቅ ሲሆን ከነዚህ ሐዋርያዊ ሕገ ደንቦች መካከል በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊዮም የተሰኘው መንፈሳዊ አምልኮን የተመለከተ ሐዋርያዊ ሕገ ደንብ መታወጁም ይታወሳል። የሁለተኛው የቫቲካን ጉባኤ በመለኮታዊ አምልኮ ሳክሮ ሳንክቱም ኮንቺሊዮም እንዲሁም በሃይማኖታዊ ነጻነት ዙሪያ የሚያጠነጥነው በላቲን ቋንቋ ዲግኒታስ ሂውማኔይ የተሰኙ 2 ሃይማኖታዊ ሕገ ደንቦች መደንገጋቸው ይታወሳል። የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር የመጀመሪያውን አሁንም
በሙከራ ላይ የነበረውን ስነ ስርዓት ማሻሻያዎችን የያዘውን እንደ አውሮፓውያኑ የቀን አቆጣጠር የ1965ቱን የመስዋዕተ ቅዳሴ ስነ ስርዓት እንዳከበሩ መታወስ አለበት። ሊቀ ጳጳስ ማርሴል ለፌብሬ እንደ አውሮፓውያኑ የቀን አቆጣጠር በ1970 ዓ ም የቅዱስ ፒዮስ አስረኛ ካህናት ወንድማማችነት ማኅበር ከመሠረቱ በኋላ በፊርቡርግ የስዊዘርላንድ ሀገረ ስብከት ውስጥ ኤኮኔ በተባለው ስፍራ የራሳቸውን ዘርዓ ክህነት ወይም ሴሚነሪ መክፈታቸው የሚታወቅ ሲሆን በአገረ ስብከቱ ጳጳስ ፍራንሷ ቻየር ፍቃድ ቢያገኙም በአዲሱ ተሻሽሎ በቀረበው የካቶሊክ ቤተ ክርስቲያን የመሥዋዕተ ቅዳሴ አምልኮ መጽሐፍ መሠረት መሥዋዕተ ቅዳሴ ለማድረግ ግን ፍቃደኛ አልነበሩም። እናም እንደ አውሮፓውያኑ የቀን አቆጣጠር በ1974 በወቅቱ የሁለተኛው የቫቲካን ጉባኤ ያስተዋወቃቸውን ማሻሻያዎች ቤተ ክርስቲያንን የሚያጠፉ አዳዲስ ነገሮች ሲሉ ገልጸዋቸውም ነበር። እንቃወማለን። እናም ሁልጊዜም የሮማውያንን ኒዮ ሞደርኒዝም እና ድረ ፕሮቴስታንቲዝም ዝንባሌን ተከትሎ የሚመጡ ማሻሻያዎችን እንቃወማለን። ይህም በሁለተኛው የቫቲካን ጉባኤና ከጉባኤው በኋላ በግልጽ የታየው ከጉባኤው የወጡትን ሁሉንም ማሻሻያዎችን እንቃወማለን። እነዚህ ሁሉ ማሻሻያዎች በእርግጥ ለቤተ ክርስቲያኗ መፍረስ አስተዋጽኦ አድርገዋል፣ እናም አስተዋጽኦ ማድረጋቸውን ቀጥለዋል ሲሉ ማኅበሩ እንደ አውሮፓውያኑ የቀን አቆጣጠር በህዳር 21 ቀን 1974 ዓ ም ይፋ ባደረገው ጽሑፍ ማወጁም ይታወሳል። ሀገረ ስብከቱ የቅዱስ ፒዮስ አስረኛ ካህናት ወንድማማችነት ማኅበር ዕውቅና ሰጥቷል። ነገር ግን ቅድስት መንበር ከሊቀ ጳጳሱ ጋር ለመነጋገር በወቅቱ ፈልጋም ነበር። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ስጋታቸውን ለማሰማት ኮሚሽን አቋቁመው የነበረ ሲሆን እንደ አውሮፓውያኑ የቀን አቆጣጠር በ1975 ዓ ም ለማኅበሩ መሥራች ለሊቀ ጳጳስ ለፌቭሬ የኢኮኔ ሴሚነሪ እንዲዘጋና ተጨማሪ የክህነት ሹመቶችን እንዳይሰጡ ጠይቀው ነበር። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ለሊቀ ጳጳሱ 3 ጊዜ ጽፈው የማኅበሩን ዋና መሥሪያ ቤት እንዲጎበኙ የሚያምኗቸውን ጳጳሳት ልከዋል። ከዚያም እንደገና እምቢ ካሉ በኋላ ሊቀ ጳጳስ ማርሴል ለፌቭሬ በይፋ ታገዱ። ከዚያም በኋላ መሥዋዕተ ቅዳሴ እንዳያሳረጉ ታግደው ነበር። ያም ሆኖ በዚያው ዓመት ነሐሴ ወር ላይ በ10,000 ምዕመናንና በ400 ጋዜጠኞች ፊት እንዳያደርጉ የታገዱትን መሥዋዕተ ቅዳሴ መርተው ከፍተኛ የሚዲያ ትኩረት ስበው ነበር። እንደ አውሮፓውያኑ የቀን አቆጣጠር መስከረም 1976 ዓ ም ሊቀ ጳጳስ ለፌቭሬ በካስተል ጋንዶልፎ ከርዕሰ ሊቃነ ጳጳሱ ጋር ስብሰባ አድርገው ነበር። ስብሰባውም ምንም ውጤት አላስገኘም። እንደ አውሮፓውያኑ የቀን አቆጣጠር በመስከረም 1976 ዓ ም ከፈረንሳዊው ፈላስፋ ዣን ጊተን ጋር ቅዱስነታቸው በአንድ ወቅት ሲነጋገሩ እሱም መከፋፈልን ለማስወገድ የሚቻለውን ሁሉና የማይቻል የሚመስለውን ሁሉ እንዲያደርጉ ቅዱስነታቸውን ጠይቆ ነበር። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ እንዲህ ሲሉ መልስ ሰጥተው ነበር። እኔም ልክ እንዳንተ ይሰማኛል። በእርግጥም ካንተ እጅግ የላቀ ነው። ባለፉት 13 ዓመታት ውስጥ የጵጵስና ሥልጣኔ የመጀመሪያው እውነተኛ መስቀል ነው። ነገር ግን መፍትሄ ለማምጣት የሚቻለውን ሁሉ እንዳደረግኩ ልነግር እችላለሁ ሲሉ ቅዱስነታቸው መልስ ሰጥተው እንደነበረም ይታወሳል። አክለውም ቅዱስነታቸው እንዲያውም በጥቂት ወራት ውስጥ አንድ ሰው ይህንን ያለመተግበር ወደ መለያየት እንዴት እንደማይለወጥ ማሰብ አያቅተውም ብለው ነበር። እንደ እውነቱ ከሆነ ይህ አልተከሰተም። ወራት ሳይሆን የጴጥሮስ መንበር ተተኪ ሁልጊዜ ቢኖርም በርካታ ዓመታት ግን ያልፋሉ ሲሉ አክለው ገልጸዋል። በለፌብሬ የተፈረመው የዶክትሪን ስምምነት ቅዱስ ዮሐንስ ጳውሎስ ዳግማዊ 264ኛው የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ከተመረጡ በኋላ ለፌብሬ የቅድስት መንበር በተለየ መንገድ የሚመለከት ይመስላል። እንደ አውሮፓውያኑ የቀን አቆጣጠር ህዳር 18 ቀን 1978 ዓ ም ሊቀ ጳጳስ ለፌብሬ ከቅዱስነታቸው ጋር ተገናኝተው ነበር። እናም እንደ አውሮፓውያኑ የቀን አቆጣጠር መጋቢት 8 ቀን 1980 ዓ ም ለሊቀ ጳጳሱ በጻፉት ደብዳቤ ላይ ርዕሰ ሊቃነ ጳጳሱ ስለ ምርጫው ትክክለኛነትና ታማኒነት ምንም እንደማያመነቱ ገልጸውና ከቅድመ የሁለተኛው የቫቲካን ጉባኤ ይደረግ የነበረው መሥዋዕተ ቅዳሴ በራሱ ውድቅ ወይም ውግዝ እንደሆነ በጭራሽ አላሳወቁም ሲሉ ጽፈው ነበር። ቢያንስ በከፊል አለመግባባቶችን ለመፈወስና
እገዳውን ለማንሳት ስምምነት ከተደረገ በኋላ እንደ አውሮፓውያኑ የቀን አቆጣጠር ሚያዝያ 1988 ዓ.ም ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ጋር ከተገናኙ ከ10 ዓመታት በኋላ መታየት ጀመሩ። በወቅቱ የቫቲካን የቤተ ክርስቲያን ቀኖናና የእምነት ዶክትሪን ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ዋና ጸሐፊ የነበሩት ካርዲናል ጆሴፍ ራይዚንገር ከጽሕፈት ቤቱ ጸሐፊ ሊቀ ጳጳስ አልቤርቶ ቦቮን ጋር ከሊቀ ጳጳስ ለፌብሬና ከብዙ ተባባሪዎቻቸው ጋር ለሶስት ቀናት አስቸጋሪ ድርድር አካሂደው ነበር። በጣም ጉልህ የሆነ ማበረታቻ የመጣው ከርዕሰ ሊቃነ ጳጳሳቱ ጋር ከሚገናኙበት ቀን ዋዜማ ላይ እንደነበረም ተገልጿል። በትዕግሥትና በማስተዋል ካርዲናል ራይዚንገር ከባህላዊ ጳጳሳት ጋር የጋራ የዶክትሪን ፕሮቶኮል ለመፈረም ተሳክቶላቸው ግን ነበር። ሰነዱ የተጠናቀቀው እንደ አውሮፓውያኑ የቀን አቆጣጠር ግንቦት 4 ቀን 1988 ዓ.ም በሮም በተካሄደው ስብሰባ ላይ ሲሆን በማግስቱ በካርዲናል ራይዚንገር እና በሊቀ ጳጳስ ለፌብሬ ተፈርሞ ይፋ ሆኖ ነበር። በዚህ ጽሑፍ ሊቀ ጳጳሱና የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር አባላት ሁልጊዜም ለካቶሊክ ቤተክርስቲያንና ለሮማ ጳጳስ ታማኝ ለመሆን ቃል ገብተው የነበረ ሲሆን በሁለተኛው የቫቲካን ጉባኤ በላቲን ቋንቋ ሉመን ጀንሲዮም በአማርኛው የአህዛብ ብርሃን የዶግማዊ ሐዋርያዊ ሕገ ቀኖና ቁጥር 25 ላይ የተካተተውን አስተምሮ እንደሚቀበሉ አስታውቀዋል። ጉባኤው ያስተማራቸውን አንዳንድ ነጥቦች ወይም ከዚያም በኋላ ስለተደረጉት የአምልኮ ሥነ ሥርዓቶችና የቀኖና ሕግ ማሻሻያዎችን በተመለከተ ከቅድስት መንበር ጋር አወንታዊ የመግባቢያ አመለካከትን ለመቀበል ወስነዋል። ይህም ለባህላዊ አማኞች ከወግ ጋር ለመታረቅ አስቸጋሪ የሚመስለውን ነገር ማለት ነው። በተጨማሪም ፕሮቶኮሉ ወይም ስምምነቱ እንደሚለው በቅዱስ ጳውሎስ 6ኛና በቅዱስ ዮሐንስ ጳውሎስ ዳግማዊ በተደነገገው ሥርዓት መሠረት የመሥዋዕተ ቅዳሴና የቤተ ክርስቲያኗ ምስጢራት ትክክለኛነትን እንገነዘባለን ይላል። ስምምነቱ ሌሎች ጉዳዮችንም ይመለከታል። የቅዱስ ጴዮስ 10ኛ ካህናት የወንድማማችነት ማኅበር የሐዋርያዊ ሕይወት ማኅበር መሆን ነበረበት። በዚህም ሙሉ ነጻነት ያገኛል። እናም በተግባራዊና በሥነ ልቦና ምክንያቶች የማኅበሩ አባላት ለሆኑ አባላት ሲመተ ጵጵስና መስጠት ጠቃሚ እንደሆነ ይቆጥራሉ። ሁሉም ነገር መፍትሔ ያገኘ ይመስላል፣ የመጀመሪያው የመከፋፈል ድርጊት። ነገር ግን በድንገት እንደ አውሮፓውያኑ የቀን አቆጣጠር ግንቦት 6 ቀን 1988 ዓ.ም ጠዋት ላይ የፈረንሳዩ ጳጳስ የድርድር ጠረጴዛውን ገለበጡት። ሐሳባቸውን ቀይረው ለካርዲናል ራይዚንገር እንደ አውሮፓውያኑ የቀን አቆጣጠር በሰኔ 30 1988 ዓ.ም ለአዲስ ጳጳሳት ሲመተ ጵጵስና ለመስጠት እንዳሰቡ በግል አሳወቋቸው። የሊቀ ጳጳስ ለፌብሬ ውሳኔ የመነጨው ቅድስት መንበር በቅዱስ ፒዮ 10ኛ የካህናት ወንድማማቾች ማኅበር ቀሳውስት መካከል ተስማሚ የጳጳሳት እጩዎች እንዳላገኘች በማመናቸውና አዲሱ ጳጳስ ከወንድማማችነት ማኅበር ውጪ እንደሚመጣ በመፍራት እንደሆነም ተገልጿል። እንደ አውሮፓውያኑ የቀን አቆጣጠር በግንቦት 24 1988 ዓ.ም የተደረገው ተጨማሪ ስብሰባ ያለ ውጤት አብቅቷል። በተጨማሪም ሰኔ 2 ቀን 1988 ዓ.ም እንደ አውሮፓውያኑ የቀን አቆጣጠር ማለት ነው፣ ሊቀ ጳጳስ ለፌብሬ ለርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ስለ ድራማዊ ውሳናቸው ሲጽፉላቸው እርሳቸውና ተከታዮቻቸው ሮም ወደ ባህሏ የምትመለስበት የበለጠ ምቹ ጊዜ እጠብቃለሁ። በዘመናዊነት የተበከለችው የዛሬዋ ሮም እንደገና ካቶሊክ ሮም እንድትሆን እጸልያለሁ በማለት ጽፈውላቸው እንደነበረም ተዘግበዋል። እንደ አውሮፓውያኑ የቀን አቆጣጠር ሰኔ 29 ቀን 1988 ዓ.ም ሲመተ ጵጵስና ያለ ቅድስት መንበር ፈቃድ ከታወጀ ከ24 ሰዓታት ቀደም ብሎ ካርዲናል ራይዚንገር ለሊቀ ጳጳሱ የቴሌግራም መልእክት ልከውላቸው ነበር። ለክርስቶስና ለቤተ ክርስቲያኑ ፍቅር ቅዱስ አባታችን አባታዊ ሆነም ጽኑ በሆነ መንገድ በሰኔ 30 ልትፈጽሙት ያሰባችሁትን ሲመተ ጵጵስና ከማከናወናችሁ በፊት ወደ ሮም እንድትመጡ ይጠይቋችኋል የሚል መልእክት በወቅቱ ልከው እንደነበረም ይታወቃል። ነገር ግን ሊቀ ጳጳስ ለፌብሬ እንደ ጲላጦስ የጻፍኩትን ጽፍ ያለው ወይም ያሰብኩትን አከናውናለሁ ሲሉ ወስነዋል። በማግስቱ የካምፓስ ሀገረ ስብከት አዛውንት ብራዚላዊ ቄስ አንቶኒዮ ዘ ካስትሮ ማሪያን
بمتاگز يكدوس بيوس السرنيا كهانات وندماما چنت مهابر عبالات يهونو عرات باباساتن عدرگو شومو. بهم لي عندك ان سيمتا ببسنا يسطوتنا سيمتا ببسنا يتقبلو سووج يملايات درگيت بمفزمات جو مكنيات بلاتين قوانقوا لاتي سنتنتاي يتسنية ودوغزت يميادر سكسن دي مسارت باچو تدرگون دن برمی تاوسال. انداورو پاویانو یکن اکوتاتر باس رازت این سامانی اسمن تامتمرت کاردینال رازینگر به ایکونه با هلاوی امنت تک تایوچگار یه دوکترین سمن منت فرمو نبر. نگرگن هلوم نگر بمسارتو تک بارایو گودایوچ لی اندیشار پک تایوچو امتات بتدرگو دردروچ کدست منبر کفتنیا وسانی لمستت فکادنیا مهونوان اسایی توال. ለቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር ደግሞ የዶክትሪን ግልጽነት የጎደለው መሆኑን በመግለጽ የካቶሊክ ቤተክርስቲያንና ርዕሰ ሊቃነ ጳጳሳቱ የሁለተኛውን የቫቲካን ጉባኤ ክፍሎችና የድህረ ስምምነት ያስተምሮ ክፍሎችን እንዲተው ይጠይቃሉ። የ2000 ዓመተ ምህረት መንፈሳዊ ንግደትና የካርዲናል በነዴክቶስ ስምምነት ከቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር ጋር የተደረገው የርቅ ሙከራ እንደ አውሮፓውያኑ የቀን አቆጣጠር በ2000 ዓመተ ምህረት እንደገና ቀጠለ። የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር አባላት ወደ ሮም የ2000 ዓመተ ምህረት ኢዩበልዩ መንፈሳዊ ንግደት አድርገው በቅዱስ ጴጥሮስ አደባባይ እንደተገኙ ይታወሳል። ሊቀ ጳጳስ ለፌቭሬ ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ጋር ለብዙ ደቂቃዎች የቆየ ውይይት በወቅቱ ማድረጋቸውም ይታወሳል። ካርዲናል ራዜንገር ርዕሰ ሊቃነ ጳጳሳት በነዲክቶስ 16ኛ ሆነው የርዕሰ ሊቃነ ጵጵስና ማዕረግ ከተሰጣቸው በኋላ ግንኙነቶቹ አሁንም ቀጠሉ ተጠናክረው መጓዝ የጀመሩ ቢሆንም እነሱም በሁለት ዓመታት ልዩነት በተደረጉ ሁለት ውሳኔዎች ለባህላዊ እምነት ተከታዮች ጥያቄ ምላሽ ሰጥተዋል። እንደ አውሮፓውያኑ የቀን አቆጣጠር በሐምሌ 7 ቀን 2007 ዓ.ም ተመረጠ ርዕሰ ሊቃነ ጳጳሳቱ የ1962ቱን የሮማ የመስዋዕተ ቅዳሴ ማድረጊያ መጽሐፍ የቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር እንዲጠቀሙ ፍቃድ ሰጥተው የነበረ ሲሆን ከሁለተኛው የቫቲካን ጉባኤ በፊት የነበረውን የላቲን ቤተክርስቲያን የአምልኮ ስርዓት እንዲቀጥሉ ፈቅደው ነበር። እንደ አውሮፓውያኑ የቀን አቆጣጠር ጥር 24 ቀን 2009 ዓ.ም ተመረጠ ርዕሰ ሊቃነ ጳጳሳት በነዲክቶስ 16ኛ በ1988 ዓ.ም በለፌብሬ ህገወጥ በሆነ መንገድ ሲመተ ጵጵስና የተሰጣቸውን አራቱን ጳጳሳት ከስልጣናቸው እንዲባረሩ አደረጉ። የውግዘት አዋጅን በተናጥል ማንሳት የአንድ ወገን የእርቅ ተግባር ሲሆን አነስተኛ የሆኑ የመከፋፈል አደጋን ያስቀራል። ከቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር ጋር ለመነጋገር በርም ይከፍታል። ቃለ መጠይቁ ከቅዱስ ፒዮስ 10ኛ የካህናት ወንድማማቾች ማህበር ጳጳሳት ከቤተ ክርስቲያኗ ጋር ሙሉ ህብረት ለማግኘት የሚያስፈልጉትን ተጨማሪ እርምጃዎች ለመውሰድ ፈጣን ቁርጠኝነት እንደሚኖር ተስፋ አድርገው ነበር። በዚህም እውነተኛ ታማኝነት የቤተ ክርስቲያን አስተምሮና የሊቀ ጳጳሱንና የሁለተኛውን የቫቲካን ጉባኤ ስልጣን እውነተኛ አውቅና አሳይተዋል። እንደ አውሮፓውያኑ የቀን አቆጣጠር የ2011ዱ የዶክትሪን መግቢያና የርዕሰ ሊቃነ ጳጳሳት ፍራንቸስኮስ ውሳኔ አመታት አለፉ። እናም እንደ አውሮፓውያኑ የቀን አቆጣጠር በመስከረም 2011 ዓ.ም ተመረጠ የቅዱስ ፒዮስ ካህናት ወንድማማችነት ማህበር ጥያቄ በቀረበው ተከታታይ የዶክትሪን ውይይቶች መደምደሚያ ላይ ቅድስት መንበር ማህበሩ እንዲፈርምበት የሚጠይቅ አጭር ሰነድ አቀረበች። ጽሑፉ በመሰረቱ 3 ነጥቦችን የያዘ ሲሆን የቤተ ክርስቲያን ስልጣን ከያዘ ማንኛውም ሰው የሚፈልገውን የእምነት መግለጫ እንዲቀበል ከመጠይቀው ጥያቄ ጋር ርዕሰ ሊቃነ ጳጳሳቱና የጳጳሳት ህብረት ወይም የጳጳሳት ኮሌጅ እውነተኛውን የዶክትሪን ስራቸውን ሲያከናውኑ የሚያቀርቡትን ትምርቶች የሃይማኖት ፈቃድና የማሰብ ችሎታ እንዲያረጋግጡ ይጠይቃል። እነዚህ ትምርቶች እንደ አብዛኞቹ የዶክትሪን ሰነዶች ባሉበት ጊዜም እንኳን እነዚህ ትምርቶች በዶግማዊ መንገድ ባይታወጁም ይህንን አምኖ መቀበል እንደሚገባ ይዘረዝራል። የቫቲካን ባለስልጣናት በመግቢያው ላይ መፈረም ማለት በሁለተኛው የቫቲካን ጉባኤ ሰነዶች ውስጥ የተካተቱትን የግለሰብ አገላለጾችን ወይም ቀመሮችን ትክክለኛው ውይይት ጥናትና ስነ መልኮታዊ ማብራሪያ ማቆም ማለት እንዳልሆነ በተደጋጋሚ ተናግረዋል። ይህም ሙከራ ከንቱ ሆነ። ቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር የቀረበው የዶክትሪን ጽሑፍ ተቀባይነት እንደሌለው አስታውቀዋል። በቀጣዮቹ ዓመታት የዶክትሪኑ
የመግባቢያ ሰነዱ ወደ ጎን እንዲደረግ ተደርጓል። እናም እንደ ሐዋርያዊ አስተዳደር ወይም የግል ቅድመ ዝግጅት ያሉ ቀኖናዊ መፍትሄዎች ጥናት ተደርጎባቸዋል። ነገር ግን በወቅቱ የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር የበላይ አለቃ የነበሩት ጳጳስ ለፌቭሬ የካህናት ወንድማማችነት በመጀመሪያ ደረጃ ቀኖናዊ ዕውቅና እየፈለገ አይደለም ሲሉ መናገራቸው ተገልጿል። ይህ በእንዲህ እንዳለ ጣልቃ ገብነቶች ተለውጠዋል። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የቅዱስ ጴጥሮስን መንበር ተቆጣጠሩ። እንደ አውሮፓውያኑ የቀን አቆጣጠር በ2016 ዓ.ም ልዩ የምህረት ዓመት ኢዮቤልዩ በዓል ላይ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር አባላት ምስጢረ ንስሐ የማስገባትና ምእመናንን በዚህ ምስጢር የማንጻት ልዩ ፍቃድ ሰጥተዋል። ምእመናንን አንድ ለማድረግ የታሰበ እርምጃ ነበር። ይህ ትምህርት በኋላ ላይ ከልዩ ቅዱስ የምህረት ዓመት ኢዮቤልዩ በኋላ በተረጋጋ መሠረት በላቲን ቋንቋ ሚዘሪኮርዲያ ኤት ሚዜሪያ በአማርኛው ምህረትና ሰቆቃ በተሰኘው ሐዋርያዊ መልእክታቸው ውስጥ ተጠቅሷል። ምንም እንኳን የጳጳሶቻቸው መባረርና እንደ አውሮፓውያኑ የቀን አቆጣጠር በ2009 ዓ.ም ውሳኔ እንደገና ቢቀለበስም የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር በሮም ካቶሊክ ቤተ ክርስቲያን መደበኛ የዳኝነት መዋቅር ውስጥ ሳይካተቱ መሥራታቸውን ቀጥሏል። በዚህ ተግባር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር የሚከተሉ ምዕመናንን ጥቅም ከማሰብ በላይ የውይይትና የእረኝነት እርቅ ምልክት ለማድረግ ፈልገው ያደረጉት ተግባር ነበር። አዲሱ ክፍፍል የምስጢረ ንስሐና የምስጢረ ተክሊል ሥነ-ሥርዓቶችን እንዳያከናውኑ ይከለክላል። እንደ አውሮፓውያኑ የቀን አቆጣጠር የካቲት 2 ቀን 2026 ዓ.ም የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር ለአራት አዳዲስ ጳጳሳት ሲመተ ጵጵስና እንደሚሰጥ እንደ አውሮፓውያኑ የቀን አቆጣጠር በሐምሌ 1 2026 ዓ.ም አስታውቆ ነበር። እንደ አውሮፓውያኑ የቀን አቆጣጠር የካቲት 12 2026 ዓ.ም የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር የበላይ አለቃ አባ ዴቪድ ፓግሊያ ራኒ እና በቫቲካን የሃይማኖት ቀኖናዎችንና የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ዋና ጸሐፊ ከሆኑት ከካርዲናል ቪክቶር ኢማኑኤል ፈርዲናንዴዝ ጋር በቫቲካን ተገናኝተው ነበር። ካርዲናል ቪክቶር ለቅዱስ ፒዮ 10ኛ ካህናት ወንድማማችነት ማኅበር የበላይ አለቃ ለአባ ዴቪድ እስካሁን በቂ ማብራሪያ ያላገኙ ጉዳዮችን በተመለከተ በግልጽ የተቀመጠ ዘዴ ያለው ልዩ የቴዎሎጂካል መንገድ አቅርበው ከካቶሊክ ቤተ ክርስቲያን ጋር ሙሉ ኅብረት ለማድረግ የሚያስፈልጉትን ዝቅተኛ መስፈርቶች ከቀኖናዊ መፍትሄ ጋር ለመለየት ሐሳብ አቅርበዋል። ይህንን ውይይት የማካሄድ ዕድሉ ማኅበሩ በታወጀው የኤጲስቆጶሳት ሹመት ላይ ያደረገውን ውሳኔ እንዲያቆም ያስገድዳል። የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር የበላይ አለቃ አባ ዴቪድ ለቅዱስ ጴጥሮስ ተተኪ ታዛዥ እንደሆኑ ቢናገሩም አዲሶቹ የኤጲስቆጶስ ሹመቶች እንዳይቀጥሉ ተደጋጋሚ ጥሪና ማስጠንቀቂያዎች ቢኖሩም ለጴጥሮስ ተተኪ በቃላት እንደሚታዘዙ ቢናገሩም በተግባር ግን ምንም መንገድ አልከፈቱምና የጴጥሮስ ተተኪ ጥያቄዎችን አላጤኑም። ይልቁኑ እቅዳቸውን በመከተል አዲስ ክፍፍል እንዲፈጠር አድርገዋል። እንደ አውሮፓውያኑ የቀን አቆጣጠር ሰኔ 16 2026 ዓ.ም ከካስተል ጋንዳልፎ ለአንድ ጋዜጠኛ ጥያቄ ምላሽ ሲሰጡ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲህ ብለው ነበር። በእርግጥ በክርስቲያኖች መካከል መከፋፈል ሁልጊዜ የሚያም ነገር ነው። ነገር ግን የቤተ ክርስቲያኒቱን አንዳንድ መሠረታዊ ነገሮችን ለመቀበል እምቢ ይላሉ። በሁለተኛው የቫቲካን ጉባኤ የሰፈሩትን በርካታ ነጥቦችን ጨምሮ እነሱ የሚያደርጉት ምርጫ ይህ ከሆነ ይቅርታ እጠይቃለሁ ግን ወደፊት መሄድ አለብን ሲሉ ምላሽ መስጠታቸው ይታወሳል። የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር በአሁኑ ወቅት በዓለም ዙሪያ 720 ካህናት፣ 700 የተለያዩ አብያተ ክርስቲያናትና ከግማሽ ሚሊየን በላይ ተከታዮች ያሉት ማኅበር እንደሆነም ይታወቃል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ሰሞኑን የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር በድጋሜ ከካቶሊክ ቤተ ክርስቲያን እንዲለይ እንዲወገዝ የተደረገበት ድርጊት መፈጠሩ ይታወቃል። ይህንን አስመልክተን ስለ ጉዳዩ ሰፋ ያለ ማብራሪያ ወደ እናንተ አድርሰናል። ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ የዛሬ የአርብ የሰኔ 26 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን አማሃሪኮ@
sbc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 26 2018 ዓ.ም ተመረተ ለታው የስርጭታችንን ነው። የዛሬውን የአርብ የሰኔ 26 2018 ዓ.ም ተመረተ ለታው የስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በዛሬው ዕለት ስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን አንድ ዝግጅት እናቀርባለን። ይሄውም በቅርቡ የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር በድጋሚ ከካቶሊክ ቤተክርስቲያን እንድለይ መደረጉ ይታወቃል። ይህንን አስመልክተን ያዘጋጀነውን አንድ ሰፋ ያለ ዘገባ በዛሬው ዕለት ወደ እናንተ አድማጮቻችን የምናደርስ ይሆናል። በዚህም ምክንያት ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን ዛሬ የማናደርስ መሆኑን ከይቅርታ ጋር ለመግለጽ እንወዳለን። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅት ቻችንን በሙሉ እንድትከታተሉ አሁንም ከወዲሁ በድጋሚ እንጋብዛለን። የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር በድጋሚ ከካቶሊክ ቤተክርስቲያን እንዲለይ ተደረገ። የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር ከርዕሰ ሊቃነ ጳጳሳት ፍቃድና ዕውቅና ውጪ ለአራት ጳጳሳት ሲመተ ጵጵስና በመስጠታቸው የተነሳ እንደገና ከ38 ዓመታት በኋላ ከሮም ቤተክርስቲያን በደረሰበት ውግዘት የተነሳ ከቤተክርስቲያን መለየቱ የተገለጸ ሲሆን ይህም ውግዘት የደረሰበት ማህበሩ ሰኔ 24 2018 ዓ.ም በፈጸመው ህገወጥ የጳጳሳት ሹመት ምክንያት መሆኑ ተገልጿል። ከዚህ ቀደም ከ38 ዓመታት በፊት በዚህ ተመሳሳይ ማህበር ላይ እንደ አውሮፓውያኑ የቀን አቆጣጠር በ1988 ዓ.ም ለ8 ጳጳሳት በተመሳሳይ መልኩ ያለ ፍቃድ ሲመተ ጵጵስና ማህበሩ በመስጠቱ የተነሳ ከደረሰባቸው ውግዘት በኋላ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ያገለገሉት ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛና በቅዱስ ዮሐንስ ጳውሎስ ዳግማዊ መልካም ፍቃድና ልግስና መሰረት ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ባደረጉት ከፍተኛ ጥረትና ውይይት ውግዘቱ ተነስቶ በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ አማካይነት ወደ ሙሉ ህጋዊ ክብሩ ማህበሩ እንዲመለስ ተደርጎ የነበረ ሲሆን አሁን ደግሞ ይህ ተመሳሳይ ማህበር በህገ ወጥ መልኩ ሲመተ ጵጵስና በመፈጸሙ የተነሳ በድጋሜ ውግዘት እንደደረሰበት ተገልጿል። ለጋስና ደግ በሆኑ ሙከራዎች በሮች ክፍት ሆነውና በተሰጡ ድሎች የተመሰከረለት አስቸጋሪ ታሪክ ነው። በሊቀ ጳጳስ ማርሴል ለፌብሪ የተመሰረተው የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር ራሱን ከሊቀ ጳጳሱና ከሮም ቤተክርስቲያን ጋር ካለው ህብረት እንዲለይ ያደረገ ሁለት ከባድ ጥፋቶች ያሉት አሳዛኝ ታሪክ ሲሆን ይህም ያለ ርዕሰ ሊቃነ ጳጳሳት ስልጣንና ቤተክርስቲያን ፍቃድ በራሳቸው ፍቃድ ሲመተ ጵጵስና የመስጠት ተግባር በመፈጸማቸው ራሳቸውን ከርዕሰ ሊቃነ ጳጳሳትና ከሮም ቤተክርስቲያን ጋር ካላቸው ህብረት እንዲለዩ አድርጓቸዋል። በሰኔ 24 2018 ዓ.ም ተመረተ የተፈጸመው ስብራት ለቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማህበር ጳጳሳትና ካህናት ብቻ ሳይሆን ለሁሉም ምእመናን ከባድ መዘዝ አለው። በእምነት ዶክትሪን ማብራሪያ ማስተዋወሻ ላይ እንደተገለጸው ከሆነ የቅዱስ ጴዎስ 10ኛ ካህናት ወንድማማችነት ማህበር በሕገ ወጥ መንገድ ሚስጥራትን ይሰጣሉ፣ የሚያስተዳድሯቸው ሚስጥረ ንስሐና የሚፈጽሟቸው ሚስጥረ ተክሊል ዋጋ የላቸውም ወይም ሕገ ወጥ ናቸው ሲል በቫቲካን የቀኖናዊና ሃይማኖታዊ ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ይፋ ካደረገው ሰነድ ለመረዳት ተችሏል። ኦፊሴላዊው የማኅበሩ ስም የቅዱስ ጴዎስ 10ኛ ወንድማማቾች ማኅበር በመባል የሚታወቅ ሲሆን የዚህ ማህበር መስራች ሊቀ ጳጳስ ማርሴል ለፌብሬ በመሆናቸው ተነሳ የለፌብሬ ማህበር በመባልም ይታወቃል። በሁለተኛው የቫቲካን ጉባኤ ወቅት የተደረጉትን የተወሰኑ ማሻሻያዎችን በወቅቱ የተቃወመው የፈረንሳዩ ሊቀ ጳጳስ ማርሴል ለፌብሬ እንደነበሩ የሚታወቅ ሲሆን ሆኖም ግን በወቅቱ እንደ አውሮፓውያኑ የቀን አቆጣጠር በ1963 ዓ ም ሁለተኛው የቫቲካን ጉባኤ ከደነገጋቸው ከ16 ኦፊሴላዊ ሰነዶችና አራት ሐዋርያዊ ሕገ ደንቦች ይፋ መሆናቸውም የሚታወቅ ሲሆን ከእነዚህ ሐዋርያዊ ሕገ ደንቦች መካከል በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊዩም የተሰኘው መንፈሳዊ አምልኮን የተመለከተ ሐዋርያዊ ሕገ ደንብ መታወጁም ይታወሳል። የሁለተኛው የቫቲካን ጉባኤ በመለኮታዊ አምልኮ ሳክሮ ሳንክቱም ኮንቺሊዩም እንዲሁም በሃይማኖታዊ ነጻነት ዙሪያ የሚያጠነጥነው በላቲን ቋንቋ ዲግኒታስ ሁማኔይ የተሰኙ ሁለት ሃይማኖታዊ ሕገ ደንቦች መደንገጋቸው ይታወሳል። የቅዱስ ጴዎስ 10ኛ ካህናት ወንድማማቾች ማኅበር የመጀመሪያውን አሁንም
በሙከራ ላይ የነበረውን ስነ ስርዓት ማሻሻያዎችን የያዘውን እንደ አውሮፓውያኑ የቀን አቆጣጠር የ1965ቱን የመስዋዕተ ቅዳሴ ስነ ስርዓት እንዳከበሩ መታወስ አለበት። ሊቀ ጳጳስ ማርሴል ለፌብሬ እንደ አውሮፓውያኑ የቀን አቆጣጠር በ1970 ዓ ም የቅዱስ ፒዮስ አስረኛ ካህናት ወንድማማችነት ማኅበር ከመሠረቱ በኋላ በፊርቡርግ የስዊዘርላንድ ሀገረ ስብከት ውስጥ ኤኮኔ በተባለው ስፍራ የራሳቸውን ዘርዓ ክህነት ወይም ሴሚነሪ መክፈታቸው የሚታወቅ ሲሆን በአገረ ስብከቱ ጳጳስ ፍራንሷ ቻየር ፍቃድ ቢያገኙም በአዲሱ ተሻሽሎ በቀረበው የካቶሊክ ቤተ ክርስቲያን የመሥዋዕተ ቅዳሴ አምልኮ መጽሐፍ መሠረት መሥዋዕተ ቅዳሴ ለማድረግ ግን ፍቃደኛ አልነበሩም። እናም እንደ አውሮፓውያኑ የቀን አቆጣጠር በ1974 በወቅቱ የሁለተኛው የቫቲካን ጉባኤ ያስተዋወቃቸውን ማሻሻያዎች ቤተ ክርስቲያንን የሚያጠፉ አዳዲስ ነገሮች ሲሉ ገልጸዋቸውም ነበር። እንቃወማለን። እናም ሁልጊዜም የሮማውያንን ኒዮ ሞደርኒዝም እና ድረ ፕሮቴስታንቲዝም ዝንባሌን ተከትሎ የሚመጡ ማሻሻያዎችን እንቃወማለን። ይህም በሁለተኛው የቫቲካን ጉባኤና ከጉባኤው በኋላ በግልጽ የታየው ከጉባኤው የወጡትን ሁሉንም ማሻሻያዎችን እንቃወማለን። እነዚህ ሁሉ ማሻሻያዎች በእርግጥ ለቤተ ክርስቲያኗ መፍረስ አስተዋጽኦ አድርገዋል፣ እናም አስተዋጽኦ ማድረጋቸውን ቀጥለዋል ሲሉ ማኅበሩ እንደ አውሮፓውያኑ የቀን አቆጣጠር በህዳር 21 ቀን 1974 ዓ ም ይፋ ባደረገው ጽሑፍ ማወጁም ይታወሳል። ሀገረ ስብከቱ የቅዱስ ጴዎስ አስረኛ ካህናት ወንድማማችነት ማኅበር ዕውቅና ሰጥቷል። ነገር ግን ቅድስት መንበር ከሊቀ ጳጳሱ ጋር ለመነጋገር በወቅቱ ፈልጋም ነበር። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ስጋታቸውን ለማሰማት ኮሚሽን አቋቁመው የነበረ ሲሆን እንደ አውሮፓውያኑ የቀን አቆጣጠር በ1975 ዓ ም ለማኅበሩ መሥራች ለሊቀ ጳጳስ ለፌቭሬ የኢኮኔ ሴሚነሪ እንዲዘጋና ተጨማሪ የክህነት ሹመቶችን እንዳይሰጡ ጠይቀው ነበር። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ለሊቀ ጳጳሱ 3 ጊዜ ጽፈው የማኅበሩን ዋና መሥሪያ ቤት እንዲጎበኙ የሚያምኗቸውን ጳጳሳት ልከዋል። ከዚያም እንደገና እምቢ ካሉ በኋላ ሊቀ ጳጳስ ማርሴል ለፌቭሬ በይፋ ታገዱ። ከዚያም በኋላ መሥዋዕተ ቅዳሴ እንዳያሳረጉ ታግደው ነበር። ያም ሆኖ በዚያው ዓመት ነሐሴ ወር ላይ በ10,000 ምዕመናንና በ400 ጋዜጠኞች ፊት እንዳያደርጉ የታገዱትን መሥዋዕተ ቅዳሴ መርተው ከፍተኛ የሚዲያ ትኩረት ስበው ነበር። እንደ አውሮፓውያኑ የቀን አቆጣጠር መስከረም 1976 ዓ ም ሊቀ ጳጳስ ለፌቭሬ በካስተል ጋንዶልፎ ከርዕሰ ሊቃነ ጳጳሱ ጋር ስብሰባ አድርገው ነበር። ስብሰባውም ምንም ውጤት አላስገኘም። እንደ አውሮፓውያኑ የቀን አቆጣጠር በመስከረም 1976 ዓ ም ከፈረንሳዊው ፈላስፋ ዣን ጊተን ጋር ቅዱስነታቸው በአንድ ወቅት ሲነጋገሩ እሱም መከፋፈልን ለማስወገድ የሚቻለውን ሁሉና የማይቻል የሚመስለውን ሁሉ እንዲያደርጉ ቅዱስነታቸውን ጠይቆ ነበር። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ እንዲህ ሲሉ መልስ ሰጥተው ነበር። እኔም ልክ እንዳንተ ይሰማኛል። በእርግጥም ካንተ እጅግ የላቀ ነው። ባለፉት 13 ዓመታት ውስጥ የጵጵስና ሥልጣኔ የመጀመሪያው እውነተኛ መስቀል ነው። ነገር ግን መፍትሔ ለማምጣት የሚቻለውን ሁሉ እንዳደረግኩ ልነግርህ እችላለሁ ሲሉ ቅዱስነታቸው መልስ ሰጥተው እንደነበረም ይታወሳል። አክለውም ቅዱስነታቸው እንዲያውም በጥቂት ወራት ውስጥ አንድ ሰው ይህንን ያለመተግበር ወደ መለያየት እንዴት እንደማይለወጥ ማሰብ አያቅተውም ብለው ነበር። እንደ እውነቱ ከሆነ ይህ አልተከሰተም። ወራት ሳይሆን የጴጥሮስ መንበር ተተኪ ሁልጊዜ ቢኖርም በርካታ ዓመታት ግን ያልፋሉ ሲሉ አክለው ገልጸዋል። በለፌብሬ የተፈረመው የዶክትሪን ስምምነት ቅዱስ ዮሐንስ ጳውሎስ ዳግማዊ 264ኛው የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ከተመረጡ በኋላ ለፌብሬ የቅድስት መንበር በተለየ መንገድ የሚመለከት ይመስላል። እንደ አውሮፓውያኑ የቀን አቆጣጠር ህዳር 18 ቀን 1978 ዓ ም ሊቀ ጳጳስ ለፌብሬ ከቅዱስነታቸው ጋር ተገናኝተው ነበር። እናም እንደ አውሮፓውያኑ የቀን አቆጣጠር መጋቢት 8 ቀን 1980 ዓ ም ለሊቀ ጳጳሱ በጻፉት ደብዳቤ ላይ ርዕሰ ሊቃነ ጳጳሱ ስለ ምርጫው ትክክለኛነትና ታማኒነት ምንም እንደማያመነቱ ገልጸውና ከቅድመ የሁለተኛው የቫቲካን ጉባኤ ይደረግ የነበረው መሥዋዕተ ቅዳሴ በራሱ ውድቅ ወይም ውግዝ እንደሆነ በጭራሽ አላሳወቁም ሲሉ ጽፈው ነበር። ቢያንስ በከፊል አለመግባባቶችን ለመፈወስና እገዳውን ለማንሳት ስምምነት ከተደረገ በኋላ
እንደ አውሮፓውያኑ የቀን አቆጣጠር ሚያዝያ 1988 ዓ ም ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ጋር ከተገናኙ ከአስር ዓመታት በኋላ መታየት ጀመሩ። በወቅቱ የቫቲካን የቤተ ክርስቲያን ቀኖናና የእምነት ዶክትሪን ጉዳዮችን የሚመለከተው የቅድስት መንበር ጽህፈት ቤት ዋና ጸሐፊ የነበሩት ካርዲናል ጆሴፍ ራይዚንገር ከጽህፈት ቤቱ ጸሐፊ ሊቀ ጳጳስ አልቤርቶ ቦቮን ጋር ከሊቀ ጳጳስ ለፌብሬና ከብዙ ተባባሪዎቻቸው ጋር ለሶስት ቀናት አስቸጋሪ ድርድር አካሂደው ነበር። በጣም ጉልህ የሆነ ማበረታቻ የመጣው ከርዕሰ ሊቃነ ጳጳሳቱ ጋር ከሚገናኙበት ቀን ዋዜማ ላይ እንደነበረም ተገልጿል። በትዕግሥትና በማስተዋል ካርዲናል ራይዚንገር ከባህላዊ ጳጳሳት ጋር የጋራ የዶክትሪን ፕሮቶኮል ለመፈረም ተሳክቶላቸው ግን ነበር። ሰነዱ የተጠናቀቀው እንደ አውሮፓውያኑ የቀን አቆጣጠር ግንቦት 4 ቀን 1988 ዓ.ም ተብረት በሮም በተካሄደው ስብሰባ ላይ ሲሆን በማግስቱ በካርዲናል ራይዚንገር እና በሊቀ ጳጳስ ለፌብሬ ተፈርሞ ይፋ ሆኖ ነበር። በዚህ ጽሑፍ ሊቀ ጳጳሱና የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር አባላት ሁልጊዜም ለካቶሊክ ቤተክርስቲያንና ለሮማ ጳጳስ ታማኝ ለመሆን ቃል ገብተው የነበረ ሲሆን በሁለተኛው የቫቲካን ጉባኤ በላቲን ቋንቋ ሉመን ጀንሲዮም በአማርኛው የአህዛብ ብርሃን የዶግማዊ ሐዋርያዊ ሕገ ቀኖና ቁጥር 25 ላይ የተካተተውን አስተምሮ እንደሚቀበሉ አስታውቀዋል። ጉባኤው ያስተማራቸውን አንዳንድ ነጥቦች ወይም ከዚያም በኋላ ስለተደረጉት የአምልኮ ስነስርዓቶችና የቀኖና ሕግ ማሻሻያዎችን በተመለከተ ከቅድስት መንበር ጋር አወንታዊ የመግባቢያ አመለካከትን ለመቀበል ወስነዋል። ይህም ለባህላዊ አማኞች ከወግ ጋር ለመታረቅ አስቸጋሪ የሚመስለውን ነገር ማለት ነው። በተጨማሪም ፕሮቶኮሉ ወይም ስምምነቱ እንደሚለው በቅዱስ ጳውሎስ 6ኛና በቅዱስ ዮሐንስ ጳውሎስ ዳግማዊ በተደነገገው ሥርዓት መሠረት የመሥዋዕተ ቅዳሴና የቤተ ክርስቲያኗ ምስጢራት ትክክለኛነትን እንገነዘባለን ይላል። ስምምነቱ ሌሎች ጉዳዮችንም ይመለከታል። የቅዱስ ጴዎስ 10ኛ ካህናት የወንድማማችነት ማኅበር የሐዋርያዊ ሕይወት ማኅበር መሆን ነበረበት። በዚህም ሙሉ ነጻነት ያገኛል። እናም በተግባራዊና በሥነ ልቦና ምክንያቶች የማኅበሩ አባላት ለሆኑ አባላት ሲመተ ጵጵስና መስጠት ጠቃሚ እንደሆነ ይቆጥራሉ። ሁሉም ነገር መፍትሄ ያገኘ ይመስላል፣ የመጀመሪያው የመከፋፈል ድርጊት። ነገር ግን በድንገት እንደ አውሮፓውያኑ የቀን አቆጣጠር ግንቦት 6 ቀን 1988 ዓ.ም ጠዋት ላይ የፈረንሳዩ ጳጳስ የድርድር ጠረጴዛውን ገለበጡት። ሐሳባቸውን ቀይረው ለካርዲናል ራይዚንገር እንደ አውሮፓውያኑ የቀን አቆጣጠር በሰኔ 30 1988 ዓ.ም ለአዲስ ጳጳሳት ሲመተ ጵጵስና ለመስጠት እንዳሰቡ በግል አሳወቋቸው። የሊቀ ጳጳስ ለፌብሬ ውሳኔ የመነጨው ቅድስት መንበር በቅዱስ ፒዮ 10ኛ የካህናት ወንድማማቾች ማኅበር ቀሳውስት መካከል ተስማሚ የጳጳሳት እጩዎች እንዳላገኘች በማመናቸውና አዲሱ ጳጳስ ከወንድማማችነት ማኅበር ውጪ እንደሚመጣ በመፍራት እንደሆነም ተገልጿል። እንደ አውሮፓውያኑ የቀን አቆጣጠር በግንቦት 24 1988 ዓ.ም የተደረገው ተጨማሪ ስብሰባ ያለ ውጤት አብቅቷል። በተጨማሪም ሰኔ 2 ቀን 1988 ዓ.ም እንደ አውሮፓውያኑ የቀን አቆጣጠር ማለት ነው፣ ሊቀ ጳጳስ ለፌብሬ ለርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ስለ ድራማዊ ውሳናቸው ሲጽፉላቸው እርሳቸውና ተከታዮቻቸው ሮም ወደ ባህሏ የምትመለስበት የበለጠ ምቹ ጊዜ እጠብቃለሁ። በዘመናዊነት የተበከለችው የዛሬዋ ሮም እንደገና ካቶሊክ ሮም እንድትሆን እጸልያለሁ በማለት ጽፈውላቸው እንደነበረም ተዘግቧል። እንደ አውሮፓውያኑ የቀን አቆጣጠር ሰኔ 29 ቀን 1988 ዓ.ም ሲመተ ጵጵስና ያለ ቅድስት መንበር ፈቃድ ከታወጀ ከ24 ሰዓታት ቀደም ብሎ ካርዲናል ራይዚንገር ለሊቀ ጳጳሱ የቴሌግራም መልእክት ልከውላቸው ነበር። ለክርስቶስና ለቤተ ክርስቲያኑ ፍቅር ቅዱስ አባታችን አባታዊ ሆነም ጽኑ በሆነ መንገድ በሰኔ 30 ልትፈጽሙት ያሰባችሁትን ሲመተ ጵጵስና ከማከናወናችሁ በፊት ወደ ሮም እንድትመጡ ይጠይቋችኋል የሚል መልእክት በወቅቱ ልከው እንደነበረም ይታወቃል። ነገር ግን ሊቀ ጳጳስ ለፌብሬ እንደ ጲላጦስ የጻፍኩትን ጽፍ ያለው ወይም ያሰብኩትን አከናውናለሁ ሲሉ ወስነዋል። በማግስቱ የካምፓስ ሀገረ ስብከት አዛውንት ብራዚላዊ ቄስ አንቶኒዮ ዘ ካስትሮ ማሪያን በመታገስ የቅዱስ ፒዮስ 10ኛ
ካህናት ወንድማማችነት ማህበር አባላት የሆኑ አራት ጳጳሳትን አድርገው ሾሙ። በሐምሌ 1 ቀን ሲመተ ጵጵስና የሰጡትና ሲመተ ጵጵስና የተቀበሉ ሰዎች የመለያየት ድርጊት በመፈጸማቸው ምክንያት በላቲን ቋንቋ ላቴ ሰንተንታዬ የተሰኘ ወደ ውግዘት የሚያደርስ ክስ እንዲመሰረትባቸው ተደርጎ እንደነበረም ይታወሳል። እንደ አውሮፓውያኑ የቀን አቆጣጠር በ1988 ዓ.ም ካርዲናል ራዜንገር በኤኮኔ ባህላዊ እምነት ተከታዮች ጋር የዶክትሪን ስምምነት ፈርመው ነበር። ነገር ግን ሁሉም ነገር በመሰረቱ ተግባራዊ ጉዳዮች ላይ እንዲሻር በቀጣዮቹ ዓመታት በተደረጉት ድርድሮች ቅድስት መንበር ከፍተኛ ውሳኔ ለመስጠት ፈቃደኛ መሆኗን አሳይቷል። ለቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር ደግሞ የዶክትሪን ግልጽነት የጎደለው መሆኑን በመግለጽ የካቶሊክ ቤተክርስቲያንና ርዕሰ ሊቃነ ጳጳሳቱ የሁለተኛውን የቫቲካን ጉባኤ ክፍሎችና የድህረ ስምምነት የአስተምሮ ክፍሎችን እንዲተዉ ይጠይቃሉ። የ2000 ዓ.ም መንፈሳዊ ንግደትና የካርዲናል ቤኔዲክቶስ ስምምነት ከቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር ጋር የተደረገው የእርቅ ሙከራ እንደ አውሮፓውያኑ የቀን አቆጣጠር በ2000 ዓ.ም እንደገና ቀጠለ። የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር አባላት ወደ ሮም የ2000 ዓ.ም ኢዩበልዩ መንፈሳዊ ንግደት አድርገው በቅዱስ ጴጥሮስ አደባባይ እንደተገኙ ይታወሳል። ሊቀ ጳጳስ ለፌቭሬ ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ጋር ለብዙ ደቂቃዎች የቆየ ውይይት በወቅቱ ማድረጋቸውም ይታወሳል። ካርዲናል ራዜንገር ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ሆነው የርዕሰ ሊቃነ ጵጵስና ማዕረግ ከተሰጣቸው በኋላ ግንኙነቶቹ አሁንም ቀጠሉ፣ ተጠናክረው መጓዝ የጀመሩ ቢሆንም እነሱም በሁለት ዓመታት ልዩነት በተደረጉ ሁለት ውሳኔዎች ለባህላዊ እምነት ተከታዮች ጥያቄ ምላሽ ሰጥተዋል። እንደ አውሮፓውያኑ የቀን አቆጣጠር በሐምሌ 7 ቀን 2007 ዓ.ም ርዕሰ ሊቃነ ጳጳሳቱ የ1962ቱን የሮማ የመሥዋዕተ ቅዳሴ ማድረጊያ መጽሐፍ የቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማኅበር እንዲጠቀሙ ፍቃድ ሰጥተው የነበረ ሲሆን ከሁለተኛም የቫቲካን ጉባኤ በፊት የነበረውን የላቲን ቤተ ክርስቲያን የአምልኮ ሥርዓት እንዲቀጥሉ ፈቅደው ነበር። እንደ አውሮፓውያኑ የቀን አቆጣጠር ጥር 24 ቀን 2009 ዓ.ም ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በ1988 ዓ.ም በሌፌብሬ ሕገ ወጥ በሆነ መንገድ ሲመተ ጵጵስና የተሰጣቸውን አራቱን ጳጳሳት ከሥልጣናቸው እንዲባረሩ አደረጉ። የውግዘት አዋጅን በተናጥል ማንሳት የአንድ ወገን የእርቅ ተግባር ሲሆን አነስተኛ የሆኑ የመከፋፈል አደጋን ያስቀራል። ከቅዱስ ፒዮስ 10ኛ ካህናት ወንድማማቾች ማህበር ጋር ለመነጋገር በርም ይከፍታል። ቃለ መጠይቁ ከቅዱስ ፒዮስ 10ኛ የካህናት ወንድማማቾች ማህበር ጳጳሳት ከቤተ ክርስቲያኗ ጋር ሙሉ ህብረት ለማግኘት የሚያስፈልጉትን ተጨማሪ እርምጃዎች ለመውሰድ ፈጣን ቁርጠኝነት እንደሚኖር ተስፋ አድርገው ነበር። በዚህም እውነተኛ ታማኝነት የቤተ ክርስቲያን አስተምሮና የሊቀ ጳጳሱንና የሁለተኛውን የቫቲካን ጉባኤ ስልጣን እውነተኛ እውቅና አሳይተዋል። እንደ አውሮፓውያኑ የቀን አቆጣጠር የ2011 የዶክትሪን መግቢያና የርዕሰ ሊቃነ ጳጳሳት ፍራንቼስኮስ ውሳኔ። ዓመታት አለፉ። እናም እንደ አውሮፓውያኑ የቀን አቆጣጠር በመስከረም 2011 ዓ.ም የቅዱስ ፒዮስ ካህናት ወንድማማችነት ማኅበር ጥያቄ በቀረበው ተከታታይ የዶክትሪን ውይይቶች መደምደሚያ ላይ ቅድስት መንበር ማኅበሩ እንዲፈርምበት የሚጠይቅ አጭር ሰነድ አቀረበች። ጽሑፉ በመሠረቱ ሦስት ነጥቦችን የያዘ ሲሆን የቤተ ክርስቲያን ሥልጣን ከያዘ ማንኛውም ሰው የሚፈለገውን የእምነት መግለጫ እንዲቀበል ከሚጠይቀው ጥያቄ ጋር ርዕሰ ሊቃነ ጳጳሳቱና የጳጳሳት ኅብረት ወይም የጳጳሳት ኮሌጅ እውነተኛውን የዶክትሪን ሥራቸውን ሲያከናውኑ የሚያቀርቡትን ትምህርቶች የሃይማኖት ፈቃድና የማሰብ ችሎታ እንዲያረጋግጡ ይጠይቃል። እነዚህ ትምህርቶች እንደ አብዛኞቹ የዶክትሪን ሰነዶች ባሉበት ጊዜም እንኳን እነዚህ ትምህርቶች በዶግማዊ መንገድ ባይታወጁም ይህንን አምኖ መቀበል እንደሚገባ ይዘረዝራል። የቫቲካን ባለሥልጣናት በመግቢያው ላይ መፈረም ማለት በሁለተኛው የቫቲካን ጉባኤ ሰነዶች ውስጥ የተካተቱትን የግለሰብ አገላለጾችን ወይም ቀመሮችን ትክክለኛ ውይይት፣ ጥናትና ስነ መለኮታዊ ማብራሪያ ማቆም ማለት እንዳልሆነ በተደጋጋሚ ተናግረዋል። ይህም ሙከራ ከንቱ ሆነ። ቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር የቀረበው የዶክትሪን ጽሑፍ ተቀባይነት እንደሌለው አስታውቀዋል። በቀጣዮቹ ዓመታት የዶክትሪኑ የመግባቢያ ሰነዱ
ወደ ጎን እንዲደረግ ተደርጓል። እናም እንደ ሐዋርያዊ አስተዳደር ወይም የግል ቅድመ ዝግጅት ያሉ ቀኖናዊ መፍትሄዎች ጥናት ተደርጎባቸዋል። ነገር ግን በወቅቱ የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማህበር የበላይ አለቃ የነበሩት ጳጳስ ለፌቭሬ የካህናት ወንድማማችነት በመጀመሪያ ደረጃ ቀኖናዊ ዕውቅና እየፈለገ አይደለም ሲሉ መናገራቸው ተገልጿል። ይህ በእንዲህ እንዳለ ጣልቃ ገብነቶች ተለውጠዋል። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የቅዱስ ጴጥሮስን መንበር ተቆጣጠሩ። እንደ አውሮፓውያኑ የቀን አቆጣጠር በ2016 ዓ.ም ልዩ የምህረት ዓመት ኢዮቤልዩ በዓል ላይ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር አባላት ምስጢረ ንስሐ የማስገባትና ምእመናንን በዚህ ምስጢር የማንጻት ልዩ ፍቃድ ሰጥተዋል። ምእመናንን አንድ ለማድረግ የታሰበ እርምጃ ነበር። ይህ ትምህርት በኋላ ላይ ከልዩ ቅዱስ የምህረት ዓመት ኢዮቤልዩ በኋላ በተረጋጋ መሠረት በላቲን ቋንቋ ሚዘሪኮርዲያ ኤት ሚዜሪያ በአማርኛው ምህረትና ሰቆቃ በተሰኘው ሐዋርያዊ መልእክታቸው ውስጥ ተጠቅሷል። ምንም እንኳን የጳጳሶቻቸው መባረርና እንደ አውሮፓውያኑ የቀን አቆጣጠር በ2009 ዓ.ም ውሳኔ እንደገና ቢቀለበስም የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር በሮም ካቶሊክ ቤተ ክርስቲያን መደበኛ የዳኝነት መዋቅር ውስጥ ሳይካተቱ መሥራታቸውን ቀጥሏል። በዚህ ተግባር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር የሚከተሉ ምዕመናንን ጥቅም ከማሰብ በላይ የውይይትና የእረኝነት እርቅ ምልክት ለማድረግ ፈልገው ያደረጉት ተግባር ነበር። አዲሱ ክፍፍል የምስጢረ ንስሐና የምስጢረ ተክሊል ሥነ-ሥርዓቶችን እንዳያከናውኑ ይከለክላል። እንደ አውሮፓውያኑ የቀን አቆጣጠር የካቲት 2 ቀን 2026 ዓ.ም የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር ለአራት አዳዲስ ጳጳሳት ሲመተ ጵጵስና እንደሚሰጥ እንደ አውሮፓውያኑ የቀን አቆጣጠር በሐምሌ 1 2026 ዓ.ም አስታውቆ ነበር። እንደ አውሮፓውያኑ የቀን አቆጣጠር የካቲት 12 2026 ዓ.ም የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር የበላይ አለቃ አባ ዴቪድ ፓግሊያ ራኒ እና በቫቲካን የሃይማኖት ቀኖናዎችንና የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ዋና ጸሐፊ ከሆኑት ከካርዲናል ቪክቶር ኢማኑኤል ፈርዲናንዴዝ ጋር በቫቲካን ተገናኝተው ነበር። ካርዲናል ቪክቶር ለቅዱስ ፒዮ 10ኛ ካህናት ወንድማማችነት ማኅበር የበላይ አለቃ ለአባ ዴቪድ እስካሁን በቂ ማብራሪያ ያላገኙ ጉዳዮችን በተመለከተ በግልጽ የተቀመጠ ዘዴ ያለው ልዩ የቴዎሎጂካል መንገድ አቅርበው ከካቶሊክ ቤተ ክርስቲያን ጋር ሙሉ ኅብረት ለማድረግ የሚያስፈልጉትን ዝቅተኛ መስፈርቶች ከቀኖናዊ መፍትሄ ጋር ለመለየት ሐሳብ አቅርበዋል። ይህንን ውይይት የማካሄድ ዕድሉ ማኅበሩ በታወጀው የኤጲስቆጶሳት ሹመት ላይ ያደረገውን ውሳኔ እንዲያቆም ያስገድዳል። የቅዱስ ፒዮስ 10ኛ ካህናት ወንድማማችነት ማኅበር የበላይ አለቃ አባ ዴቪድ ለቅዱስ ጴጥሮስ ተተኪ ታዛዥ እንደሆኑ ቢናገሩም አዲሶቹ የኤጲስቆጶስ

ቢላሉ በሁለተኛው የቫቲካን ጉባኤ የሰፈሩትን በርካታ ነጥቦችን ጨምሮ እነሱ የሚያደርጉት ምርጫ ይከሆነ ይቅርታ እጠይቃለሁ ግን ወደፊት መሄድ አለብን ሲሉ ምላሽ መስጠታቸው ይታወሳል። የቅዱስ ጴዮስ 10ኛ ካህናት ወንድማማችነት ማህበር በአሁኑ ወቅት በዓለም ዙሪያ 720 ካህናት 700 የተለያዩ አብያተ ክርስቲያናትና ከግማሽ ሚሊየን በላይ ተከታዮች ያሉት ማህበር እንደሆነም ይታወቃል። ክብራንና ክብራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ሰሞኑን የቅዱስ ጴዮስ 10ኛ ካህናት ወንድማማችነት ማህበር በድጋሜ ከካቶሊክ ቤተክርስቲያን እንድለይ እንዲወገዝ የተደረገበት ድርጊት መፈጠሩ ይታወቃል። ይህንን አስመልክተን ስለ ጉዳዩ ሰፋ ያለ ማብራሪያ ወደ እናንተ አድርሰናል። ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን የዛሬ የአርብ የሰኔ 26 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።